0: ئەللىگە كۆتۈرۈشكە يېتەكچىلىك قىلىپ، ئىككى دۆلەت خەلقىگە تېخىمۇ ياخشى بەخت يارىتىشنى خالايمەن. خېرمىنىي مۇنۇلارنى بىلدۈردى. دىپلوماتىك مۇناسىۋەت ئورناتقان 50 يىلدىن بۇيان، سەيشىل جۇڭگو مۇناسىۋىتى ئۆز ئارا ھۆرمەت قىلىش، ئۆز ئارا ئىشىنىش ۋە ئورتاق تەرەققىي قىلىش ئاساسىدا مۇقىم تەرەققىي قىلدى. جۇڭگو باشتىن ئاخىر سەيشىلنىڭ قىممەتلىك ھەمراھى. سەيشىلنىڭ خەلق تۇرمۇشىنى ياخشىلاپ، دۆلەتنىڭ تەرەققىيات نىشانىنى ئەمەلگە ئاشۇرۇشىغا نۇرغۇن مەدەت بەردى. سەيشىل بىر جۇڭگو پىرىنسىپىغا قەتئىي ئەمەل قىلىدۇ. بىر بەلباغ بىر يولنى تەڭ قۇرۇش ۋە جۇڭگو ئافرىقا ھەمكارلىق مۇنبىرى رامكىسىدىكى ھەمكارلىقنى كۈچەيتىپ، ئىككى دۆلەت مۇناسىۋىتىنى داۋاملىق چوڭقۇرلاشتۇرۇشنى خالايدۇ.
1: ئىستانسىمىز خەۋىرى: دۆلەتنى ئىدارە قىلىشتا ئالدى بىلەن پارتىيىنى ئىدارە قىلىش كېرەك. پارتىيە گۈللەنگەندىلا دۆلەت قۇدرەت تاپىدۇ. باشۇجى شى جىنپىڭ مۇنۇلارنى تەكىتلىدى. جۇڭگوچە زامانىۋىلاشتۇرۇش، جۇڭگو كومپارتىيەسى رەھبەرلىكىدىكى سوتسىيالىستىك زامانىۋىلاشتۇرۇش، چوڭ پارتىيىنىڭ ئۆزگىچە قىيىن مەسىلىلەرنى ھەل قىلىشتىكى سەگەكلىكى ۋە قەتئىيلىكىنى ھەر ۋاقىت ساقلاپ، پارتىيىنى تېخىمۇ كۈچلۈك قىلىپ قۇرۇپ چىققاندىلا، جۇڭگوچە زامانىۋىلاشتۇرۇشنىڭ دولقۇن يېرىپ ئۇزاققىچە مۇقىم ئىلگىرىلىشىگە كاپالەتلىك قىلغىلى بولىدۇ. پارتىيە 18 قۇرۇلتىيىدىن بۇيان يولداش شى جىنپىڭ يادرولۇقىدىكى پارتىيە مەركىزىي كومىتېتى دۆلەتنى قۇدرەت تاپتۇرۇش قۇرۇلۇشى ۋە مىللەتنى گۈللەندۈرۈش ئۇلۇغ ئىشلىرىنىڭ تارىخىي مۇساپىسىگە، پارتىيە ۋە دۆلەتنىڭ ئىستىقبالى تەقدىرىگە، پارتىيىنىڭ ئۇزاق مۇددەت ھاكىمىيەت يۈرگۈزۈشى ۋە دۆلەتنىڭ ئەبەدىي ئەمىنلىكىگە مۇناسىۋەتلىك ستراتېگىيىلىك يۈكسەكلىكتە تۇرۇپ، پارتىيىنى باشقۇرۇش، پارتىيىنى ئىدارە قىلىش، پارتىيىنى گۈللەندۈرۈش، پارتىيىنى قۇدرەت تاپتۇرۇش يېڭى قارىشى، يېڭى ئىدىيەسى، يېڭى ستراتېگىيەسىنى ئوتتۇرىغا قويۇپ ۋە يولغا قويۇپ، يېڭى دەۋردىكى پارتىيە قۇرۇلۇشىدىن ئىبارەت يېڭى ئۇلۇغ قۇرۇلۇشنى چوڭقۇر ئىلگىرى سۈرۈپ، پۈتۈن پارتىيە، پۈتۈن مەملىكەتتىكى ھەر مىللەت خەلقىنى ئىتتىپاقلاشتۇرۇپ ۋە يېتەكلەپ، جاسارەت بىلەن ئىلگىرىلەپ، جۇڭگوچە زامانىۋىلاشتۇرۇش ئارقىلىق جۇڭخۇا مىللىتىنىڭ ئۇلۇغ گۈللىنىشىنى ئومۇميۈزلۈك ئىلگىرى سۈردى. جۇڭگو كومپارتىيەسى قۇرۇلغانلىقىنىڭ 105 يىللىقى پەيتىدە بىر تۈركۈم پارتىيە ئەزالىرى شاڭخەيدىكى جۇڭگو كومپارتىيەسى بىرىنچى قۇرۇلتىيى ئېچىلغان جاي خاتىرە سارىيىغا كىرىپ، پارتىيە قۇرۇش تارىخىنى ئەسلەپ، پارتىيەگە كىرىش قەسىمىنى تەكرارلىدى. زالدا جاراڭلىق قەسەم ساداسى ئۇزاققىچە ياڭرىدى. شاڭخەيدىكى جۇڭگو كومپارتىيەسى بىرىنچى قۇرۇلتىيى ئېچىلغان جاي، جاشىڭنىڭ نەنخۇدىكى قىزىل كېمە جۇڭگو كومپارتىيەسىنىڭ ئارزۇسى باشلانغان جاي. 2017 يىلى 10 ئايدا پارتىيە 19 قۇرۇلتىيى يېپىلىپ ئۇزاق ئۆتمەي، باشۇجى شى جىنپىڭ جۇڭگو كومپارتىيەسى مەركىزىي كومىتېتى سىياسىي بىيروسى دائىمىي كومىتېتىنىڭ ئەزالىرىنى باشلاپ، شاڭخەيدىكى جۇڭگو كومپارتىيەسىنىڭ بىرىنچى قۇرۇلتىيى ئېچىلغان جاي ۋە جېجياڭ جاشىڭنىڭ نەنخۇ كۆلىدىكى قىزىل كېمىگە ئېھتىرام بىلدۈرگەندە مۇنۇلارنى تەكىتلىدى: ئىشلىرىمىزنىڭ تەرەققىياتى مەڭگۈ توختاپ قالمايدۇ. كوممۇنىستلارنىڭ ئەسلى مەقسىتى مەڭگۈ ئۆزگىرىپ كەتسە بولمايدۇ. ئەسلى مەقسەتنى ئۇنتمىغاندىلا تارىخقا جاۋاب بېرىپ، ئەجدادلارنىڭ روھىنى ئارام تاپتۇرغىلى، ئەل رايىنى مايىل قىلىپ، دەۋرنىڭ كۈتكەن يېرىدىن چىققىلى، ئىشنى ئوبدان قىلىپ، نەتىجىلىك ئاخىرلاشتۇرۇپ، توختىماي ئىلگىرىلىگىلى بولىدۇ. ئەسلى مەقسەتنى ئۇنتمىغاندا ئىشنى ئاخىرغىچە داۋاملاشتۇرغىلى بولىدۇ. جۇڭگو كومپارتىيەسى دۇنياغا كېلىشى بىلەنلا جۇڭگو خەلقىنىڭ بەختىنى كۆزلەش، جۇڭخۇا مىللىتىنىڭ گۈللىنىشىنى كۆزلەشنى ئۆزىنىڭ ئەسلى مەقسىتى بۇرچى قىلىپ بېكىتتى. پارتىيە 18 قۇرۇلتىيىدىن بۇيان پۈتۈن مەملىكەت خەلقىنى ئىتتىپاقلاشتۇرۇپ ۋە يېتەكلەپ، ئومۇميۈزلۈك ھاللىق جەمئىيەت قۇرۇپ چىقىشتىن سوتسىيالىستىك زامانىۋىلاشقان دۆلەتنى ئومۇميۈزلۈك قۇرۇش يېڭى مۇساپىسىگە ئاتلىنىشقىچە، يولداش شى جىنپىڭ يادرولۇقىدىكى پارتىيە مەركىزىي كومىتېتى باشتىن ئاخىر ئەسلىي مەقسەتنى ئۆزگەرتمەي، پۈتۈن پارتىيە، پۈتۈن مەملىكەتتىكى ھەر مىللەت خەلقىنى يېتەكلەپ، جۇڭگوچە سوتسىيالىستىك زامانىۋىلاشتۇرۇش قۇرۇلۇشىنىڭ يېڭى ۋەزىيىتىنى ياراتتى. 2021 يىلى 2 ئايدا باشۇجى شى جىنپىڭ مەملىكەتلىك نامراتلىقتىن قۇتۇلدۇرۇش ئۆتكىلىگە ھۇجۇم قىلىش بويىچە خۇلاسىلاش، تەقدىرلەش يىغىنىدا مۇنۇلارنى تەكىتلىدى: ئەمەلىيەت شۇنى تولۇق ئىسپاتلىدىكى، جۇڭگو كومپارتىيەسى تەڭداشسىز كۈچلۈك رەھبەرلىك كۈچى، تەشكىللەش كۈچى، ئىجرا قىلىش كۈچىگە ئىگە. خەلقنى ئىتتىپاقلاشتۇرۇپ، يېتەكلەپ، ئۆتكەلگە ھۇجۇم قىلىپ، قىيىنچىلىقلارنى يېڭىش، يول ئېچىپ ئالغا ئىلگىرىلەشتىكى ئەڭ ئىشەنچلىك رەھبەرلىك كۈچى. جۇڭگونىڭ ئىشلىرىنى ياخشى قىلىشنىڭ ئاچقۇچى پارتىيىدە. Yoldaşı Cimpin yadırılıqıdaki Partiya Mərkizi Komiteti uzaq müddət hakimiyyət yürgüzüdüğən qandaq marksizmliq partiya quruş. Uzaq müddət hakimiyyət yürgüzüdüğən marksizmliq partiyini qandaq quruş qatarlıq zor dəvr temisini çörüdəb. Bir qatar yeni qaraş, yeni ideya, yeni strategiyalarını oturğa qoyub, Xi Jinping partiya quruluşu ideyasını şəkilləndirdi. Mərkəzi Komitet Partiya Tarixi və Hüccət Tədqiqat Yurti 1-ci Tədqiqat Bölümünün müdiri Wang Yuqiang mündəq dedi. Xi Jinping partiya quruluşu ideyası, yeni dəvirdəki partiya quruluşuğa dair mühim nəzəriyyə və əməliyyat məsələlərə ilmi cavab verdi. Partiyanı ümumiyyətlik qatıq idarə qılışını ilgiri sürüş, partiyanın ilgarlıqı və saplıqını saxlaş, partiyanın uzaq müddət hakimiyyət yürgüzüş oranını müstəhkəmləş. Texmo kəng dairədə cüngücü zamanı vilaşdırışını ilgiri sürüşdiki qudrətli küşünü mücəssəmləşdə zor həm çonqur əhmiyyətgə yegə. Xi Jinping partiya quruluşu ideyasının ilmi yetəkçilikədə bütün partiya siyasi quruluşunu yetəkçi qılıb, yuqurdun tövəngəcə müstəhkəm polatdək uyuşdi. Partiyanın yenilik yaratış nəzəriyyəsi arqılıq qəlibni mücəssəmləb ruhunu tavladı. Bütün partiya ilgiri kiyim bulub bir qatar öyünüş tərbiyini qanat yaydırıb, daimlaşqan, tüzümləşqan, sistemlaşqan partiyanı idarə qılış, adam tərbiyyələş yeni əndizisini şəkilləndirdi. Bütün partiyada qanat yaydırılıvatqan toğrı siyasi nəticə qarışını turğuzuş və əməliyyətdə körüstüş, öyünüş tərbiyyəsi də cayla, tarmaqla, ammının aldırğan, qeynalğan, ғәм қылған, тәқаза болған мәселелеріні чөрідәп, әмілі ішқіліш давамыда өйгініш тәрбия нәтижесіні қызмет әмілі өніміге айландырды. Яуның өлкісі Әншән шәрі Лейшән райолық партикум тәшкілат бөлімінің башлықы Довин Бин мұндақты дейді. Біз партияның ижади нәзіриесі арқылық қәліпні мүжәссәмләш вә рухны таулашта баштын ақыр чың тұрып, тәрбиелі шәкліні бейітіп, партия әзаларыны чоңқыр өйгініп, тірішіп, ішләшке давамлық етекләп, Nəzəriyyə öyrünüş önümünü məsuliyyətini ada qılış, əməli işləb məsuliyyətini zimmisigə elişinin işki hərəkətləndirgüc küçüge aylandırdıq. Təşkili quruluşunun süpüti östürülüb, hakimiyyət yürgüzüş asası müstəhkəmləndi. İstil quruluşu çoğunqırlaşdırılıb, 8 bəlgiləmə əməli ilişib yıldız dartdı. İntizam quruluşu çıngıtılıb, qatıq çəkləmə umumyüzlük küçəyitildi. Çirikliki qarşı turuş kürüşü çonqırlaşdırılıb, üç çirikləşməslik bir gəvdiləşdirilib alğı sılcıtıldı. Mərkəzdən asasi qatlamqıcə, Cungu Kompartiyası inqilab xarakterlik tavlanış davamıda texımı qudrətlik küşlük boldı. Şənşi ülküsü Tungchuan şəri yeni rayonu Şənfın yolu kocu başqarımısı Cinyuan Məhəllisi partikumunun şujisi Wang Mingchen mündaqdadı. Biz davamlıq inçki mülazımət, Ahalilərinin dəva təlibini daim yığıb və həl qılıb, partiya quruluşu xizmətinin önümünü xəliqni qəmdən xalas qılış, xəliqni nəb yetküzüş konkret tərkitədə həqiqi gəvdiləndürüb, inçki tüzəş arqılıq ammının bəxtlik turmuşunu yaxşı qoğdayımız. Tömən çaqırımlıq musabıda əsli məqsədini unutmaslıq gerək. Xi Jinping partiya quruluşu ideyasının yetəkçilikədə, Cungu Kompartiyası birlik gəlgən ideya, müstəhkəm iradə, Maslaşqan hərəkət, küşlük cəngivarlıq arqılıq bütün partiya, bütün məmləkətdiki hər millət xalqını zic itibaqlaşdırıb, yeni dəvirdəki imtihanğa atlanış yolu da cəsarət bilən yaxşı meyinib, sosialistik zamanı vilaşqan dövlətini umumyüzlük quruş üçün məzmud qədəm bilən alğı ilgirləydi.
0: Stansımız xəbri. Stansımız 6-cı ayının 30-cu günü Xi Jinping partiya quruluşu ideyasını yetəkçi qılışdı çıngdırıb, Yeni imtihanğa atlanış yolu da cəsarət bilən yaxşı maŋaylı. Cungo Kompartiyası qurulğanlığının 105 illiqini qızğın təbrikləyimiz mavzuluq obzor elan qıldı.
1: Stansımız xəbəri. Goyan zonlisi Li Chang yaqında hərbidən çəkingənlərin işqi orunlaşış, igilik tiklişini ilgiri sürüş nizamını elan qılış toğrusudakı Goyan buyruğunu imzaladı. Bu nizam 2026-cı il 8-ci ayının 1-ci günüdən başlap yolğa qoyuludu. Nizam cəmi 6 bab 48 madda. 1-ci. Umumi tələbni aydınlaşdırış. Umumiyyüzlük nəb yetküzüş bilən etibar verişini qirələşdirüş prinsipi də çıngdırıb, hökumət ilgiri sürüş, bazar yetəkləş, cəmiyyət qollaş birləşdirilgən usulunu qullunub, hər birdən çəkingənlərinin işqi orulışı, iyilik tiklişigə ilham və mədəd veriş. 2-ci. Tərbiyyələ siyasını bekitiş. Hərbidən çəkingənlər dövlət maarif imtihanı qatnaşqanda və oxuş tarixi maarifini qəbul qılğanda dövlətinin alaqadar bəlgələmələri boyuca etibar veriş və yardan veriş siyasətindən bəhrəman boludu. Üçüncü, işqi orulışda etibar veriş